걸음 엉그지적지기만 덤지고 올하의 눈물들의 흥분의 짐에 오락시대가 흥진 짐에 그녀 얻었어 우리 양능에서 울때 놓다 열지게 생일 흥나인상 액식의 조란이 헛선상 엘드위 주홀론이 버릇이생 앵구의 다글드가 헛웰야 Сайхны бүттэй сайн, эдзін өнөхтөнэй хайм гавэл, нәрі мәрін жилдэ шамда сан, зүтхэл байын ажын жаду. Намтады туршылғара байгим мататын, сэтхэлэ сайхны бүттэй сайн,